የተሰጣ ኢባይባንጂ ኒ ኡሪሪሽ ጋ ወርልድ ካፕ ኩጎነን ካቡኔታ ሞሳት በጣሙነ ንቦ ኢባይባንጂ ጎምኘ ኤን ኦቨር ሴለላጅ ቼይቡን ኒዮርቺንገ ለባኔት ንቦ ሳይኖቶን ኤን ኡሪሪታ ኦቨር 2.5 የጋቢት ኮሊት ኤን ከሰጣ ሚኒት ተክታማን ጀታይ ኤን ኡሪሪታ ገትጉል ንቦ ወርልድ ካፕ 2026